ሰላም ጤና ስትልን በካናል ካይትስ ፋድምስ ሬዲዮን ትክተታዮች በሀገራችን የዘመን ቀመር ዛሬ ለቱ መስከረም 18 ቀን 2019 ዓ.ም ተመረጸ ሲሆን በፈረንጆቹ ደግሞ ሴፕቴምበር 28 ቀን 2026 ዓ.ም ተመረጸ ነው። እንደ ተለመደው የዛሬውን ስርጭት የምንጀምረው ከተለያዩ ምንጮች በቀረብናቸው ዜናዎች ሲሆን አጉል የተሰኘውን ቅንጫቢ አሳባጫሪ ዝግጅትና የዕለቱን ርዕሰ አንቀጽ በመከታተል ቀርበው የመጀመሪያው ግማሽ ሰዓት ክፍለ ጊዜ ይጠናቀቃል። በቀጣዩ ግማሽ ሰዓት የሚስተናገር መጣጥፍም እንዲሁ ተዘጋጅቷል። እነዚህን ዝግጅቶች በየታልቃው እያዋዙ የሚያቀዩት አመዜማዎችን እያስደመጥን ለአንድ ሰዓት ያህል አብራችሁ እንድትቆዩ ምጋብዛችሁ። የፕሮግራሙ አዘጋጅና አቅራቢ እኔ ተስፉ ወልደ ስላሴ ነኝ። መልካም ምሽት። ኢርሆርት ካናል ካ ሚደም ኮምፓስ አውስ ኤትዮፒያን አ ሚክሮፎን ተስፉ ወልደ ስላሴ።

አሁን በቀጣ ወደ እለቱ ዜናዎች እናልፋለን። ሰባት የታጠቁ ኃይላት በስልጣን ላይ ያለውን መንግስት አስወግደው የሽግግር መንግስት ለመመስረት ያስችለናል ያሉትን አዲስ ጥምረት በይፋ አደረጉ። በትግራይ ክልል በሚገኙ የሚዲያ አውታሮችና በተለያዩ ማህበራዊ ድረገጾች በኩል የተሰራጨውን የትብብር መመስረት ይፋ ያደረጉት የአማራ ፋኖ ብሔራዊ ንቅናቄ አፋብኃ ሰብሳቢ አቶ ዘመነ ካሴ ናቸው። አቶ ዘመነ የትብብሩ ሰብሳቢ መሆናቸውም ተገልጿል። አፋብኃ ህወሓት የኦሮሞ ነጻነት ሰራዊት፣ የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ፣ የቤኒሻንጉል ህዝቦች ነጻነት ንቅናቄ፣ የኦጋዴን ህዝብ ነጻነት ግንባርና የአፋር ብሔራዊ አንድነት ግንባር የትብብሩ አባላት መሆናቸው በመግለጫው ላይ ተነግሯል። ትብብሩ በስልጣን ላይ ያለውን የጠቅላይ ሚኒስትር አብይ አህመድ መንግስት በመጣል ሁሉን አቀፍ የሽግግር መንግስት ለማቋቋም ትልም እንዳለውም አቶ ዘመነ ካሴ በመግለጫቸው አብራርተዋል። የትግራይ ኃይሎችን የፋኖ ታጣቂዎችንና የኦሮሞ ነጻነት ሰራዊትን ጨምሮ ሰባት ኃይሎች የመሰረቱት ትብብር ለህልውና የትብብር ኃይል ፌዴራል መንግስቱ ከፈተው ያለውን ጥቃት ለመቀልበስ ጸረ ማጥቃት መጀመሩን አስታወቀ። ትብብሩ በተለይ በአማራ ክልል ሰሜን ወሎ ዞን በዋግምራ ብሔረሰብ አስተዳደርና በአፋር ክልል ሰሜናዊ ቀጠናዎች መጠነ ሰፊ የጸረ ማጥቃት ውጊያ እያካሄደ መሆኑን ባወጣው መግለጫ ገልጧል። ስልጣን በኃይል የያዘ ህወሓት ምራሹ የትግራይ አስተዳደር ፌዴራል መንግስቱ በመስከረም 13 ቀን በእግረኛ ሰራዊት ጥቃት ከፍቶብናል በማለት የትግራይ ኃይሎች የመከላከል እርምጃ እንዲወስዱ የምታዘዛቸውና በስፍራው የሚገኙትን የስምረት ፓርቲ ወይም የሽፍታ ቡድን ከአካባቢ ማጽዳቱን መግለጡ ይታወሳል። የአፋር ክልላዊ መንግስት በበኩሉ ባሳለፍነው ሳምንት በኪልበቲ ረሱ ዞን በአብላ በመጋላና በወሰማ የትግራይ ኃይሎች ላይ ጥቃት ከፍተዋል ብለዋል። በደቡብ ኢትዮጵያ ክልል ኮሬ ዞን የኬሌ ከተማ አስተዳደር ከረቡዕ መስከረም 13 ጀምሮ ከምሽቱ 4 ሰዓት እስከ ንጋት 12 ሰዓት ድረስ በሰዎች እንቅስቃሴ ላይ ላልተወሰነ ጊዜ የሚቆይ የሰዓት እላፊ ገደብ ጣለ። የከተማዋ አስተዳደር የሰዓት እላፊ ገደቡን የጣለው ጸረ ሰላምና ሰርጎ ገብ ያላቸውን ኃይሎች ጥቃት ለመከላከልና የህዝቡን ሰላምና ደህንነት በዘላቂነት ለማረጋገጥ መሆኑን ገልጧል። ለጸጥታ ስራ ከሚሰማሩ ተሽከርካሪዎችና ከአምቡላንሶች በስተቀር ሌሎች ተሽከርካሪዎች ከምሽቱ 12 ሰዓት እስከ ንጋቱ 12 ሰዓት ድረስ ከከተማዋ እንዳይወጡና ወደ ከተማዋ እንዳይገቡ ተከልክለዋል። ሆቴሎች፣ ባሮች፣ ሬስቶራንቶችና ሙዚቃ ቤቶችም ከምሽቱ 2 ሰዓት በኋላ በውጭ የሚሰማ ድምፅ እንዲያጠፉ ታዘዋል። የፌዴራል ፖሊስ አባላት በመቀሌ አሉላ አባ ነጋ አውሮፕላን ማረፊያ መታገታቸውን ተከትሎ የኢትዮጵያ አየር መንገድ ወደ ትግራይ የሚያደርገውን በረራ እንደተቋረጠ ተሰምቷል። የታጠቁ የህወሓት ኃይሎች ወደ መቀሌ አሉላ አባ ነጋ ዓለም አቀፍ ኤርፖርት በመግባት በቦታው የነበሩ የፌዴራል ፖሊስ አባላትን ትጥቅ አስፈቱ በኋላ አግተዋቸዋል ተብሏል። የፌዴራል ፖሊስ አባላቱ አስቀድመው ወደ ተኩስ እንዳይገቡ መመሪያ ተሰጥቷቸው ስለነበር ምንም አይነት የትጥቅ ምላሽ አለመስጠቱ ተነግሯል። በዚህ ምክንያት የኤርፖርቱ መደበኛ አገልግሎት ተቋርጧል ነው የተባለው። በተጨማሪም ትምህርት ቤቶችና የእምነት ተቋማት ለጦር መሳሪያ ማከማቻና ለምሽግነት እየዋሉ በመሆናቸው በአካባቢው ያለው የደህንነት ሁኔታ ወደ አሳሳቢ ምዕራፍ ተሸጋግረዋል። የፌዴራል መንግስት በህወሓት ኃይሎች ላይ ያነጣጠረ የአየር ላይ ጥቃት እየፈጸመ ይገኛል። በኒውዮርክ ከተማ 81ኛ ጉባኤውን እያካሄደ ያለ የተባበሩት መንግስታት ድርጅት ተመድ በኢትዮጵያ ያለ የጸጥታ ሁኔታ እንዳሳሰበው አስታወቀ። ከጉባኤው ጎን ለጎን የተመድ ቃል አቀባይ ስቴፈን ዱቼረክ በሰጡት መግለጫ በኢትዮጵያ የሚታየውን የጸጥታ ሁኔታ በእጅጉ አሳስቦናል በማለት ከሰሞኑ በአዲስ የተመሰረተው የታጣቂ ኃይሎች ጥምረትና የድሮን ጥቃት ሪፖርቶችን ጠቅሰዋል። ሁሉም አካላት ከድርጊታቸው እንዲታቀቡና ችግሩን ከሚያባብሱ ድርጊቶች እንዲቆጥቡ አሳስበዋል። በመጨረሻም የኢትዮጵያ መከላከያ ሰራዊት ህወሓት ያሳለፍነውን ሳምንት ማክሰኞ መስከረም 12 2019 ዓ.ም በይዞታ ቀጣናው ላይ ከፈተውን ጥቃት ማክሸፉን አስታወቀ። ሰራዊቱ በማህበራዊ ሚዲያ ገጹ ላይ ባጋራው መረጃ እንዳለው ማክሰኞ ለረቡዕ አጥቢያ ከሌሊቱ 9 ሰዓት ጀምሮ የህወሓት ታጣቂዎች በሰሜን ምስራቅ እዝ የግዳጅ ቀጣና ጥቃት መፈጸሙን ገልጿል። የሰሜን ምስራቅ እዝ አዛዥ ሌተና ጀነራል አሰፋ ቸኮልን የጠቀሰ መረጃ ህወሓትና መሰል ተጠማሪ ቡድኖች በቀጣናው ሰብረው ለመግባት
ሙከራግ ማድረጋቸውና መክሸፉን አመልክቷል። ጥቃቱ በሰሜን ወሎ ዞን ተኩለሽ ድልድይ ቀያፈር በረሃ ማርያም ባይዋብ በጭሮ እና ኩቤ ቀረንሳ በሚባሉ አካባቢዎች በኩል መሞከሩን ገልጿል። የዕለቱ ዜናዎች እንዲህ ይመስላሉ። ከቀሪ ዝግጅቶቻችን ጋር አብራችሁን አምሹ።

0: ከናል ካ
1: አድማጮቻችን የምትከታተሉት አራው ከሚገኘው ካናል ኬ ሬዲዮ ጣቢያ የምትላለፍላችሁን የተስፋ ድምጽ ስርጭት ነው። ዝግጅታችን በዜና እንዲሁም ግርማ በየነ እንከኔ ለልብሽ ያለ በተጫወተው ጣዕመ ዜማ ጀምረናል። ቀጣዩና ወደ እናንተ እንግዲህ ቅርባው አጉልን የተሰኘው ቅንጫቢ ሐሳብን ይዞ የሚመጣው ዝግጅት ነው። ወደዛ አልፋለው። ኢርሆርት ድን ኮምፓስ ኦፍ አምሃሪሽ ናክሪሽንን ሙዚካውስ ኢትዮጵያን

በሰሜን ኢትዮጵያ የተከሰከሰው ጦርነት ወደ መላው የአካባቢ ሀገራት የመዛመት አደጋ ሊኖር እንደሚችል ብሪታንያዊው የአፍሪካ ቀንድ ጉዳዮች ተንታኝ ማርቲን ፕላውት ለዶቼ ቬሌ ተናገሩ። እንደ ፕላውት ማብራሪያ ኤርትራ በአዲሱ ጦርነት እጇን የምታስገባ ከሆነ ጦርነቱ መልኩን ሊቀይር ይችላል። ግጭቱ ከተስፋፋ ኤርትራና ኢትዮጵያን ያማከለ ግጭት የሱዳን ኃይሎችን ሊያካትትም ይችል ይሆናል። ይህም መላውን የአፍሪካ ቀንድ አካባቢ ወደ ጦርነት ሊያስገባ ይችላል። ኢትዮጵያ የሱዳንን የፈጥኖ ደራሽ ኃይል RSF እንደምትደግፍና በምዕራብ ኢትዮጵያ የፈጥኖ ደራሽ ኃይል ተዋጊዎች የሚሰለጥኑበት የጦር ሰፈር እንዳለ የሚያሳይ ጠንካራ ማስረጃ አለ ያሉት ፕላውት፣ ኤርትራ ደግሞ የሱዳን ጦር ኃይል ደጋፊ ናት ሲሉ ተናግረዋል። ምን ትላላችሁ? አጉል አይደል?

አሁንም ለህጋዊና ለሰላማዊ አማራጮች እድል አይነፈግም። በዚህ ዘመን ኢትዮጵያ ውስጥ በሁሉም ስፍራዎች ግጭቶች ቆመው በሰለጠነ መንገድ ለመናገር የሚያስችል አውድ መፈጠር አለበት። ለርስ በርሳ ለመግባባትም ሆነ ወደ ግጭት ለማምራት የሚያስችሉ ጉዳዮች ላይ በስክነት ተነጋግሮ መፍትሄ መፈለግ የግድ መሆን አለበት። ለአለመግባባት መንስኤ የሆኑ ጉዳዮች ሁሉ ወደ ጦር ሜዳ ሳይሆን ወደ መናገሪያ ጠረጴዛ ይቅረቡ። ክቡር የሆነው የሰው ልጅና የድሃ ሀገር አንጡር ሀብት ልማት እንጂ ለጥፋት አይዋል። እስካሁን ድረስ በኢትዮጵያ ምድር የፈሰሰው የንጹሐን ደምና የወደመው ንብረት በታሪክ ፊት ተጠያቂ እንደሚያደርግ በመገንዘብ ወደፊት ሊከሰቱ የሚችሉ ጥፋቶችን በጋራ ለማስቆም ስልጡን ሆኖ መናገር ይገባል። ኢትዮጵያ ውስጥ ሁሉም የፖለቲካ እንቅስቃሴዎች ህጋዊና ሰላማዊ እንዲሆኑ የሚያስችል ምህዳር መኖር አለበት። የስካውኑ አሳዛኝ የፍጅት ጉዞ አብቅቶ አስተማማኝ ሰላም መስፈን የሁሉም ኢትዮጵያውያን ኃላፊነት ነው። የጦርነት ነጋሪት ብሰማ ለኢትዮጵያ መፍትሄ አይመጣም። ኢትዮጵያ ከዘመናት መማማ የምታገግመውና እጅግ አስከፊ ከሚባለው ድህነት ውስጥ የምትወጣው በትግል ወይም በትርምስ ሳይሆን በሰከነ የፖለቲካ ስራ አማካኝነት በሚገኝ ህጋዊና ሰላማዊ መቀራረብና አገርን በጋራ ለማሳደግ በሚያስችል ቁርጠኝነት ነው። እንዲህ አይነቱን የፖለቲካውን ለመፍጠር የሚያስችል መተማመን ሊኖር የሚችለው በእኩልነት በመከባበርና በሰጥቶ መቀበል መርህ ለመናገር ቅንነትና ፈቃደኝነት ሲገኝ ነው። አንዱ ሌላውን በጠላትነት እየፈረጀ የተካረረ ቅራኔ ውስጥ የሚያስገቡ መሠረታዊ ጉዳዮችን መለስ ብሎ በማጤን ችግሮች ከቁጥጥር ውጭ ሳይወጡ አገርን ከጥፋት ለመታደግ የሚያስችሉ መፍትሄዎችን ማፈላለግ ተገቢ ነው። ኢትዮጵያ የሚያስፈልጓት ጠንከር ያሉ ውይይቶች፣ በግልጽነት ላይ የተመሠረቱ መግባባቶችና ህጋዊና ሰላማዊ መፍትሄዎች ናቸው። እነዚህን ለማሳካት ደግሞ መከባበርና መተጋገዝ ላይ ይተኮሩ። ኢትዮጵያ ከአፍሪካ ቀንድ አልፎ በመላው አፍሪካ ሳይቀር ተደማጭነትና ተጽዕኖ ፈጣሪነት እንዲኖራት በጋራ ይሰራ። የበርካታ ችግሮች መናኸሪያ የሆነው የአፍሪካ ቀንድ ውስጥ የምትገኝ ኢትዮጵያ ከዚህ ቀደም በዓለም አቀፍ ደረጃ የነበራትን ተደማጭነት መልሳ ለማግኘት ግን ውስጣዊ ሰላምና ጥንካሬ ሊኖራት የግድ ይላል። የሌላ ሀያላንና የመካከለኛ ሀያል ባለቤት የሆኑ ሀገሮች መሰብሰቢያ በሆነው ቀይ ባህር ተጋሪ ለመሆን ጥረት ስታደርግም ወዳጅና ጠላት የተቀላቀሉበትን ውስብስብ አሰላለፍ እንዴት በጥበብ ልትጠቀምበት እንደምትችል በስሌት ላይ የተመሰረተ አቀራረብ ሊኖራት ይገባል። የውክልና ጦርነት ማራመጃ በሆነው ቀጠና ውስጥ ሆኖ በውስጣዊ ግጭቶችና ትርምሶች ምክንያት ጥንካሬ ማጣት በአካባቢው ከሚያንዣብቡ ሀያላን ሊገኝ የሚችለውን ድጋፍ ሊያሳጣ እንደሚችል መገንዘብ ተገቢ ነው። ጥቅሞቻቸውን በማስላት ብቻ የሚንቀሳቀሱ ኃይሎች ለአጋርነት ከድክመት ይልቅ ጥንካሬን ነው የሚመርጡት። ኢትዮጵያ በትውልዶች ቅብብሎች ውስጥ አልፋ እዚህኛው ትውልድ ላይ እጅ የገባች ሀገር ናት። ይህ ትውልድ ካለፉት ትውልዶች የተገኙ አኩሪ ተግባራትን አጠናክሮ የማስቀጠል ታሪካዊ ኃላፊነት አለበት። ከአኩሪ ታሪኮቹ መካከል የሚጠቀሰው ለአፍሪካውያን የጋራ መሰባሰቢያ መሆን ነው። አፍሪካውያን በአንድነት ጥላ ስር ያሰባሰባትን አገር በብሔር በእምነትና በተለያዩ ምክንያቶች በመካፈል ከአንዱ ግጭት ወደ ሌላው መክተት መቆም አለበት። አሁንም እንደገና ማሳሰብ የሚያስፈልገው የኢትዮጵያን ተደማጭነት ተጽዕኖ ፈጣሪነት ማረጋገጥ የሚቻለው ኢትዮጵያውያን አገራቸውን ከግጭትና ከወድመት አዙሪት ውስጥ ማውጣት ሲችሉ ብቻ ነው። የስሙላ የሰላም እንቅስቃሴዎችን ወደጎን በማለት ለእውነተኛ ንግግር፣ ድርድርና ዘለቄታዊ መረጋጋት የሚረዱ መፍትሄዎች ላይ ማተኮር ይገባል። ኢትዮጵያውያን የሚያምርባቸው በአንድነት ቆመው ሀገራቸውን ሲያስከብሩና ለአፍሪካውያን ጭምር ትሩፋት የሚሆኑ ተግባራትን ሲያከናውኑ ነው። ከዚያ ውጭ ያለው ለኢትዮጵያ ጥፋትና መከራ እንጂ መልካም ነገር አያስገኝም። በአፍሪካ የሰላምና የጸጥታ ጉዳይ፣ በአስቸጋሪ የአፍሪካ ቀንድ ውስጥ ስላሉት ዘርፈ ብዙ ችግሮች እንዲሁም በዓለም አቀፍ ደረጃ ተደማጭ የምትሆንበትን በተመለከተ ሰፋ ያለ ውይይት ተደርጎ ኢትዮጵያ ከፍ ያለ ደረጃ እንድደርስ ርብርብ ያስፈልጋል። በአሁኑ ወቅት ሱዳን ውስጥ በተቀናቃኝ ኃይሎች መካከል የሚካሄደው አደገኛ ውጊያ እንዲቆም እገዛ በማድረግ ታሪካዊን መልካም ጉርበትና ማሳየት ተገቢ ነው። ኢትዮጵያ ውስጥም መፍትሄ የታጣላቸው በተለያዩ አካባቢዎች ያሉ ግጭቶችም እንዲቆሙ ኃላፊነት መወጣት ይገባል። ኢትዮጵያ ያለችበት ነባራዊ ሁኔታ የሰላም ያለህ እያለ የተጠራ ነው። በየቦታው የሚካሄዱ ግጭቶች፣ ጥቃቶች፣ እገታዎች፣ ማፈናቀሎች፣ ማሰቃየቶችና የመሳሰሉት የሰብአዊ ድርጊቶች ለበርካቶች እልቂት፣ ለአካላዊና ለስነልቦናዊ ጉዳቶች
ለንብረት ውድመትና ተነግረው ለማያልቁ መከራዎች እየዳረጉ ነው። የሀገር ጉዳይ የሚመለከታቸው በሙሉ የችግሩን ምክፋት በመገንዘብ ኢትዮጵያን የሚጠቅሙ ጉዳዮች ላይ ያተኩሩ። እንግዲህ ይህንን ርዕስ አንቀጽ ያገኘ ነው ከኢትዮጵያ ሪፖርተር ነው። የኢትዮጵያ ሪፖርተር እናመሰግናለን።

አድማጮች ቻችን የምትከታተሉት አራው ከሚገኘው ካናል ኬሬዲ ታይም ትራልፍላችሁ ንተስፋ ድም ስርጭትን ነው። ዝግጅታችን የመጀመሪያውን ግማሽ ክፍለ ጊዜ በጥላውን ገሰሰ በሬዱ ያማጋሉ በሚለው ሙዚቃ ጨርሰናል። ቀጣዩ ለተኛ ግማሽ ክፍለ ጊዜ ደግሞ በባምላክ ጌትነት አንተ ልጅናልኝ ያለሽ በተጫወተችው ጡ መዜማን ጀምራለን ማለት ነው። በዝግጅታችን ስለዝግጅታችን አስተያየቶቻችን ለመስጠት እንግዲህ ሁልጊዜም ዝግጁ ነን፣ በራችንም ክፍት ነው። ፎን ኤትዮፒያን ኢንዲሽቫይዝ ደር ኮምፓስ አሞንታግ አውፍ ካናል ካ። አሁን ደግሞ በአምላክ ጌትነት አንተ ልጅ ትላለች፣ እስቲ እንስማት። ሙዚቃ

በኢትዮጵያ አካታች የሽግግር መንግስት መመስረት ያለ መተብር ይፋ መመስረቱ እንግዲህ ተነግሯል። ይህ ትብብር ምን ይመስላል የሚለውን ወደ እናንተ አድርሷል። መቼም አድማጭ እንዳዳመጣችሁም ባምንም በእኛ በኩል ደግሞ እንዲሰማ ግድ ነው ልናምናልና ወደዛ ውስጣችኋለሁ። በሀገሪቱ የሚንቀሳቀሱ ሰባት አማጽያን ኃይሎችና የፖለቲካ ድርጅቶች የኢትዮጵያ ህዝባዊ ኃይሎች ትብብር ህልውና የሚል ጥምረት መመስረታቸውን አስታውቀዋል። ትብብሩን የመሰረቱት የአማራ ፋኖ ብሔራዊ ንቅናቄ አፋብን፣ የኦሮሞ ነጻነት ሰራዊት ኦነሰ እና ህዝባዊ ወያኔ ሓርነት ትግራይ ህወሓት፣ የኦጋዴን ህዝባዊ ነጻነት ግንባር፣ የአፋር ብሔራዊ አንድነት አብዮታዊ ግንባር፣ የቤኒሻንጉል ህዝባዎች ነጻነት ንቅናቄና የጉሙዝ ህዝባዊ ዲሞክራሲያዊ ንቅናቄ እንደሆኑም በመግለጫው ተጠቁሟል። የትብብሩን መመስረት በተመለከተ በአማራ ክልል የሚንቀሳቀሰው የአማራ ፋኖ ብሔራዊ ንቅናቄ አፋብን ሊቀመንበር አቶ ዘመነ ካሴ እሁድ መስከረም 10 ቀን 2019 ዓ.ም በሰጡት መግለጫ ይፋ አድርገዋል። አቶ ዘመነ ትብብር ለህልውና የሚል አጭር መጠሪያ የሚጠቀመው የጋራ ትብብር ሰብሳቢ መሆናቸውን ገልጸዋል። ትብብሩ ከብዙ ጥረትና ውጣ ውረድ በኋላ መመስረቱን የጠቆሙት አቶ ዘመነ የትብብሩ የመጀመሪያ ግብ የሽግግር ቻርተር የሚመራ አካታች የሽግግር መንግስት እንዲመሰረት ማድረግ መሆኑን በመግለጫው ተናግረዋል። አቶ ዘመነ አዲስ የሽግግር ምዕራፍ ሲሉ የጠሩት ይህ ሂደት የሁሉም ኢትዮጵያውያን ሰብአዊና ዴሞክራሲያዊ መብቶች ሳይሸራረፉ እንዲረጋገጡ የሚያስችል እንደሆነ አብራርተዋል። ይህ አዲስ ምዕራፍ የሚከፈተው አሁን በስልጣን ላይ ያለውን እና በገዢው ብልጽግና ፓርቲ የሚመራውን ስርዓት በማስወገድ መሆኑንም አብራርተዋል። አማጽያኑ ኃይሎች እና የፖለቲካ ድርጅቶች የሚያዋልዱት የሽግግር ምዕራፍ ዋነኛ ዓላማዎቹ የህዝቦችን ህልውናና የሀገርን ደህንነት መታደግ ነው ብለዋል። በኢትዮጵያ በአሁኑ ወቅት እየተካሄዱ ያሉ ሁሉንም ጦርነቶች በማስቆም ሰብአዊና ዴሞክራሲያዊ መብቶችን ማረጋገጥና ሰላምና ጸጥታን ማስጠበቅ እንደሚገባ በአጽንኦት ገልጸዋል። ማህበራዊና ኢኮኖሚያዊ ቀውስን ማረጋጋት፣ ከጎረቤት ሀገር ያለውን ግንኙነት ማሻሻልና የሀገሪቱን ቀጠናዊ ዓለም አቀፋዊ ቁመና ማሳከል ዋነኛ ዓላማ ስር ተካተዋል ነው የተባለው። የትብብሩም ሰብሳቢ የሆኑት ዘመነ ሌላኛው ዋና ዓላማ ህዝባዊና ህጋዊ መንግስታዊ ውይይት ኮንስቲቱሽናል ዳያሎግ ማድረግ መሆኑን አብራርተዋል። ለኢትዮጵያ ሰላምና ለህዝቦች ቀጣይ ህልውና ሲባል እንደሚደረግ የተገለጸው ይህ ውይይት ሀቀኛም ታማኝ ሁሉንም ያካተተና ያሳተፈ እንደሚሆን አብራርተዋል። እንግዲህ ለሀገራችን መልካሙን ሁሉ እንመኛለን። ይህን ይመስላል።

0: ካናል ካ
1: አድማጮቻችን እየተከታተላችሁ ያላችሁት አሮግ የሚገኘው ካናል ኬ ሬዲዮ አሚተላለፍላችሁን የተስፋ ድምጽ ስርጭት ነው። ቀደም ሲል ያዳመጣችሁትን በጉራጌኛ ዜማ ያዘልቅሽ እንደሆን ያለ የተጫወተልን ናቲኬር ነበር። ናቲኬር እናመሰግናለን። እንደወደዳችሁት እናምናለን። ዝግጅታችን ይቀጥላል። የተለያዩ ሙዚቃዎች ወደናንተ ያደርሳሉ። Ihr hört den Kompass aus Äthiopien auf Radio Kanal K. አሁን ደግሞ ነጻነት መለሰን እናስደምጣችኋለን።

አድማጮቻችን፣ ሙዚቃውን ያቋረጥ ነው በዚሁ ድምፃዊ ግርማ ነጋሽ ባሳለፍነው ሳምንት ባደረበት ህመም ሲሰቃይ ቆይቶ ማለፉ ይታወሳል። ይህንን እያሰብን ግርማ ነጋሽን እንድናስበው ነው። ነፍስ ይማርልናለን። ለቤተሰቦቹም ለወዳጅ ዘመዶቹም እንዲሁ መጽናናትን እንመኛለን። አድማጮቻችን፣ የተመደበልን የአየር ሰዓት እንግዲህ ተገባዷል። በሚቀጥሉ 15 ቀን በተመሳሳይ ፕሮግራም እስክንገናኝ ቸሩን ሁሉ እንመኝላቸዋለን። ለሀገራችን ሰላም፣ ለዓለማችን ሰላም እንዲሆን እንደማለት ነው። ሀሳብ አስተያየቶቻችሁን እንድትሰጡን እንፈልጋለን። እንግዲህ ይህን ለማድረግ ስልክ ቁጥሮችን እናስቀምጣለን፣ ወይም ደግሞ በግልም አድራሻ ልትሰጡን እንደምትችሉ እንማሳሰበው እንዳለው። የምትከተሉት እንግዲህ የነበረው አራው ከሚገኘው ካናል ኪ ሬዲዮ የሚተላለፍላችሁን የተስፋ ድምፅ ስርጭትን ነበረ። የዛሬው ዝግጅታችን በዚሁ በግርማ ነጋሽ ሙዚቃ በጀመርነው ሙዚቃ ነው እንጨርሰው ማለት ነው። ደን ኮምፓስ ኦፍ ኤትዮፒያን ጊፕቴስ ፊደር ኢንስቫይቮከ ሞንታግ ምስፋንሲሹር አውፍ ካናል ካ